አድማጮቻችን እንኳን ለሳምንቱ እሁድ አደረሳችሁ ይላል በቅርታ እንኳን ለሳምንቱ ቅዳሜ ምሽት አደረሳችሁ ይልኩኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኮር ቢሲ ካናዳ የዛሬውን ዝግጅት አቀናብሬ ማቅረብላችሁ ወርቋ ያለው ነኝ። እንደምንሰነበታችሁ ሳምንታችሁስ እንዴት ነበር? መቼም ሳምንታችንን ወደ ኋላ ዞር ብንል ብዙ ተአምር ጥሩ መጥፎ ነገሮች ያጋጥሙናል። ትክክል ነው። ነገር ግን ቀናቀና መንገዱን ይዘን እንደከረምን እንዳው እናስበው። ዛሬ እንግዲህ ከሁልጊዜ በየሳምንቱ ምትናፍቁት ሬዲዮ ጣቢያ ለኢንፎርሜሽን እና እንዲሁም ደግሞ የመዝናኛ ፕሮግራም ይዞላችሁ ከች የሚለው በየሳምንቱ ቅዳሜ ከሰባት ሰዓት እስከ ዘጠኝ ሰዓት ድረስ 7 to 9 p.m. ድረስ የሚያዘጋጅላችሁን ዝግጅት አሁን ጀመረ። አድማጮቻችን ዛሬ ትንሽ ሸክባር ግን ይዘን መተናል። አንዳንድ ኢንፎርሜሽኖችንም እንዲሁም ደግሞ የተለያየ ሙዚቃ በተለይ ብዙ ቴክስቶች ደርሰውኛል። ባለፈው ኤአይ ሙዚቃ እንዴት ነው ጥሩ ነው ደስ ይላል እንዲህ ጀባበለን ቅራሜ ማታ ነው ምናምን ይሉኛሉ። በርግጥም ጥሩ ነው። ከዚህም ከዛም ቀልቀል እያረኩኝ እንደ ኢትዮጵያዊነቴ ከሁሉም በየራሰዎች ሙዚቃ በተቻለ መጠን ቀልቀል የታወቁት መቼም ያሉት አንድ አራት አምስት ናቸው ብዙ ጊዜ የሚጋነኑት እነሱንም እያቀረብኩኝ እስከ መጨረሻው እንዝናናለን። ስለዚህ አሁን እስቲ የዛሬው ዝግጅቴ ምን ይመስላል ላስተዋውቃችሁ እንዳለው። በመጀመሪያ አንድ ሙዚቃ ጀባላችኋለሁ እንደው ለማዝናናት። ወደ ሸዋ ነው የሚሄደው ዛሬ ወደ መንዝ። በዛ ሙዚቃ እንከፍታለን። ከዛ በመቀጠል በከተማችን ያሉት ሁኔታዎችን በተለይ በዚህ በቫንኩቨር አሁን ቀስቀስ ብዙ ነገሮች እየተንቀሳቀሱ ነው። ሁላችን አርቀ የአፍሪካን ሶከር ግጥሚያዎች አሁን እየተካሄዱ ነው በበርነቢ። ውጤቶቹን ገና አልደረሰኝም። ብዙ ቦታ ለመደወል ሞክሬያለሁ አላገኘኋቸውም። ቢዚ ናቸው ማለት ነው። ከዛም ባሻገር ደግሞ እንዲሁም ደግሞ ወንድማችን ከዚሁ ከቫንኩቨር ብቅ ያለው እዚሁ አንድ ኢትዮጵያዊ በኒውዌስ ሚኒስተር አካባቢ ውድድር ያደርጋል ምርጫ ያካሄዳል። እንግዲህ ሁላችን ድጋፍ አለን። የሚቀጥለው ሳምንት ደግሞ እንደምንገናኝ ባለምትር ስፋ ነኝ። ስለሱም ትንሽ ጀባላችኋለሁ። ከዛ ባሻገር ይሄን ወደ ሁለት ወር ወይ አንድ ወር ገደማ እንግዲህ ሲብላላና ሲትርመሰመስ የነበረውን ደግሞ በቤተ ክርስቲያን ዙሪያ ያሉት ምን ደረጃ ደረሰ ባለፈው ቃል እንደገባሁላችሁ የጸደያ መድኃኔዓለም ቤተ ክርስቲያን ያው በሊስ ምክንያት ቤት አላጡ ነበር ቅዳሴ አሁን የሚቀጥለው ከነገ ይጀምራል መሰለኝ። እንደዛ ደግሞ ያንን ማስታወቂያዎችን የሚተላኩልናል እነሱን ጀባላቸው ነካነካ እናደርጋለን። በተረፈ ሰላም፣ ፍቅር፣ አንድነት ይሁን እያልኩኝ በሬዲዮ የሁሉንም በመሃል ሆኖ የሚያስተናግር ስለሆነ ወገናዊት የሌለው ስለሆነ እያወቀ የሚጎዳ ከሆነ ዝም ብሎ በማለፍ ማለት የሚጎዳ ሶሳይቲን የሚጎዳ ከሆነና ሌላ ላይ ችግር ከሚፈጥር አልፎ በግለሰቦች ላይ የሚደረገውን አንዳንድ ነገሮች በሙሉ ማናወጣ መሆኑን በዚሁ እያስተዋወቅን ይሄ የመዝናኛና የኢንፎርሜሽን ነው። ስለዚህ ሁላችሁም ወደዚህ ነው። ብዙ ሰው ይደውላችሁልኛል በተለያየ መንገድ ለምን ይሄ እንዲህ አትልም ለምን ኢንቨስቲጌት አታርግ ነው። እንደዛ አይደለም። እኔ ኢንቨስቲጌት ማድረግበት የለም ኢንፎርሜሽን ኢንተርቴንመንት ነው። ነገር ግን ብዙውን ጊዜ አንዳንድ ሀሳቦች በዚህ ሚዲያ አላማው ኢንፎርሜሽን ማለት ስታስተዋውቁ ቢዝነሳችሁን፣ ልደታችሁን፣ አኒቨርሰሪያችሁንም አንዳንድ ነገሮችንም በዚህ ማውረቀት ይችላላችሁ። አንዳንድ ኢንፎርሜሽን እንዲሁም ደግሞ የአገራችንን ጉዳይ እንደ ጠቅላላ አድርጎ የሚያውቅ በጋራ በኢትዮጵያዊነት ስሜት የሚናቀርቡን እናቀርባለን። ተቃውሞም ድጋፍም ሀሳብም ካለ ሀሳብ እናስራራል። ነገር ግን በግለሰቦች ላይ ጥቆማና በግለሰቦች ላይ አንዳንድ ነገሮች በማድረግ ማናረግ መሆኑን ከዚሁ በቅድሚያ እያሳወቅኩኝ ፕሮግራሚን ጀምራለሁ። ልክ ይህንን እንደተሰማችሁ ከማስታወቂያ በኋላ እስከ ናይን ድረስ የመዝናኛ ሙዚቃዎች የመረጣችሁትንም እኔም ደግሞ ከራሴ ከልቤ ጀባምላችሁንም አቀርባለሁኝ። በመጀመሪያ እስቲ አሁን ለማንኛውም ማሟሻ የሆነናና አንድ ሙዚቃ እንዳልኳችሁ ወደ ሸዋ ገባ ብያለሁ። ወደዛ እንሂድና ከዛ በኋላ እመጣና ያለኝን አስተያየቴን በአገሬም ሆነ በዚህ አካባቢ ያለውን የራሴን የግልን አስተያየት በኃላፊነት ስቼ እናገራለሁ። እነሆ ሙዚቃ።

0: When life feels heavy, you don't have to carry it alone. Elira Counseling offers compassionate, professional counseling for women and gender diverse individuals in Maple Ridge and surrounding communities. Whether you're dealing with anxiety, stress, burnout, relationship struggles, grief, trauma, or major life changes, Elira provides a safe, supportive space to heal and move forward at your own pace. Rooted in the trusted care of Cythera Anti-Violence Society, Elira's registered clinical counselors offer trauma-informed support both in person and virtually with affordable options available. No referral is needed. Sometimes the strongest thing you can do is reach out. Book your appointment today at cythera.ca/Elira-counseling. That's cythera.ca/Elira, spelled Elyra-counseling, or call 604-467-9939. Elira Counseling. Grounded in care, guided by hope. Healing yesterday, holding today, hope for tomorrow.
1: Is the simple joy of riding a bike missing from your life? No worries. Ride On Bike Shop has got you covered. Ride On has the best deals in town for new and used bikes, top-notch servicing, and all the parts or accessories you've been dreaming about. Whether you've got a little one who needs to learn how to ride, or if you're about to go on the Tour de France, Ride On is the place for you. We'll also happily pick up your old bikes and recycle them back into the community. Located on 2255 West Broadway, we are open from 11 a.m. to 6 p.m. from Tuesday to Saturday. That's RIDEON Bike Shop. See you there!
2: አድማጮቻችን ተመልሼ መጥቻለሁ። የምትሰሙት የዚህ CITR 101.9 FM ማስታወቂያ ነው። አድማጮቻችን እንግዲህ ቀደም ብዬ እንደገለጽኩላችሁ አንዳንድ ኢንፎርሜሽኖችን ማለትም አንዳንድ ኢንፎርሜሽን በኔ በኩል የሰማሁትን ማለት ነው። በሀገራችን ላይ ያለው ሁኔታ በአሁን ሰዓት በጣም አስጊ ድባብ እንዳለ ሁላችንም እናቅ ነው። ምክንያቱም ባለው የመንግስት ግትርነት ወይንም ደግሞ መንግስት ያለኔ በስተቀር የሚነቀንቀኝ የለም በሚል እንደገና ደግሞ አይ ቲንክ ሶ የስልጣንም ጉጉት ነው መሰለኝ ይሄ ነገር ተጨማምሮ በተለይ በአሁን ሰዓት ከምን ጊዜም የበለጠ ውጊያዎች እንደሚኖሩና ብዙ ሰዎችም ትንጻናቶች ታዳጊ ወጣቶች በየትኛውም ቦታ እንደሚሰው ነው። ምክንያቱም የታፈሱ በፍላጎት ተቀጥሮ ያልሄዱ ሳይሆን ወይንም ደግሞ በዚህ በተለይ በኢትዮጵያ ውስጥ የሚደረገው የኢትዮጵያ መንግስት የሚያደርገው በአፈሳ ማታ ማታ ደና ግሩፖች አሉ ጠብደል የሚያሉ እየዞሩ ከቤት በቃ ልክ እንደ የጩልሌ የጠለፉ የሚሄዱት በጣም የሚያሳዝን ነው። አንዳንዱም እናት ያለሱ ቤተሰብ አንድ ሰው የሚረዳ እናትና አባት ጦር የሌላቸው ከዚህም ከዛም ብሎ የሚያበላቸው አትሊስት እንኳን የሚያንቀሳቅሳቸው የሚያገላብጣቸው የሆኑ ሰዎች ያለ ፍላጎታቸው በግድ እየተገደዱ ያው እየታፈሱ እንደሄደ እናቃለ። ይሄን ደግሞ መካድ አይቻልም። ሁሉም መሰክረው አንዳንድ ሰዎች እንደሚሉ በዛ አካባቢ አረባክ በፍላጎት ነው ባካችሁ ተውኩ ባካችሁ አይበቃም እንዴ ተታለን። አንዳንዶች ደግሞ የሚሉት እናንተ በዚህ በዘር ጉዳይና በምን ነው እንጂ ወነት ይሄን መንግስት ከድሮ የተሻለ ከድሮ የባሰ በጣም በጣም አስቀያሚ አመራር እንደሆነ ሁላችንም እናቀናል። ሌብነቱም ግድያውም ምንም ዘረፋውም ወገናዊነቱን ይሄን ካልሰጠኸኝ በቃ ብዙ ነገር በኤርፖርት ሳይቀር በየቦታው ሳይቀር በየክራቢቱ ሳይቀር በየመንገዱ በመኑ the worst የሆነ ነው። ከዚህ ፊትም እኮ ኢትዮጵያ ሄደናል አለም እንዴ አይተነዋል ሁሉን ነገር እና ነገር ግን የሚሉት እንደዛ ነው አይደለም። እንደዛም ቢሆንማ እኮ አብይ እኮ ሲመረጥ ራሱ የትግራይ ህዝብ ራሱ እንኳን አማራው የትግራይ ህዝብ እንግዲህ በስልጣን ላይ ያሉ እነሱ ናቸው እንዲያርጉ የሚባሉት ፈቅደውለታል እኮ መርጧል አለም እንዴ ተመርጧል። በተለይ በአማራው ጋር የነበረውን የጨረሳቸው ያስገደላቸው ሰን ጊዜ የነበሩት ነብያችን ሙሳያችን ይሉት የነበረ ነው። እና ባካቸው አታሹፉ ማሾፍ አይደለም ዋናው ይዘር አይደለም። ይሄ ይዘር ሳይሆን በኢትዮጵያ እንደሰው አስቦ ማለት ነው። ማንንም ሰው እኔ ድሬዳዋ ተወልጄ ነው ያደኩል ግዜ ነው ማለት አይደለም እንዴ ምንም እንትን ማቀ አይደለም ወደ ሰሜን ይደሃል ብትሉኝ አንድ ቦታን ማላቀው አዲስ አበባ ጅማ አዋሳ ድሬዳዋ እንግዲህ አስቡት ነገር ግን ሰዎች የሚያካትቱ በዛም አካባቢ ነው ነገር ግን ለኔም ቢሆን ከኒዘር ለምሳሌ እኔ ናማራ ብላ እሺ አማራ ልሁን የትግራይ ልጆች የኦሮሞ ልጆች ባንዳን ቦታ በጣም በትልቅ ሁለታ ይዋሉልኝ እንዳሉ ሁላችን መገንዘብ አይደለም የበዘር ከሆነ ሌሎችም እንደዚሁ በእውነት ነው ሁለት የተለያየ ጉራጌው ሙሉ በህብረት በአንድነት ሆነን መኖር ነው እና ምክንያት ሳጡ የሚያላጥፉበት በሌሎች ላይ ይሄንን አስተዳደር በሚቃወም በጊዜ እንዲህ ስለሆነ ነው እንደዚህ ነው ከለ እንዲህ ስለሆነ ነው የሚለው አሉ በእውነት ነው የሚለው ይሄ ፍጹም ባይሙራችን ሚካን ነው እሱም ደግሞ አብይ እንዳለው ይሄውና ኦሮሞ ስለሆንኩ ነው እንዲያጠቁኝ ይያለ የሚናገረው የውሸት ቱልቱላ ነገር በአለም ደረጃ ያሳቀበት ነው ስለዚህ ምንድነው ዋናው ምን ማለት ነው ምንድነው የምትሉኝ ከሆነ በአገራችን ላይ ያለው ሰላም እንደሌለ ነጻነት እንደሌለ ሰዎች ከድሮ የባሰ በኑሮ የዶላር በጣም ማደግ ሰው በቃ ምግብ ብርቅ ሆነ በድሮ ምን ሰጥናን አይደል እንዴ ወገኖቼ እስቲ ሁላችሁ እንግዲህ በኔ እድሜ የማቆ ነው መታቆልት ነው ይችላልችሁ ማታቆኝም እንግዲህ እና ነገር ግን ይሄን ያጣ ጊዜ ነው እድለኞች ናቸው ከዚህ ቤተሰብ እየተረዳ 12 ሰዓት 24 እየተሰራ እየተሰራ ለወገን እንዳይ ሰርቫይቭ እንዳርጉ የሚለቁ ብዙ ሰዎች አሉ ብዙ እና ከዚህ ፊት ሆናል አው ይረዳል ድሮም ግን እንደዚህ ሆና ያቀም ፍጹም እንዲ ሆና ያቀም ኢትዮጵያስ በጣም ነው የመረረው በጣም የመረረው በዚህ ላይ ብሶ ያለው መንግስት ከሁሉም በላይ ጦርነት የሚቆምበትን መንገድ የሰላም መንገድ ከመፍጠር ይልቅ ሌላ ጦርነት ለምሳሌ ከሱዳን ጋር በማበር ወደዛ ኬንያን በመንካት በሱዳንን ሶማሌ በቃ በየቦታው ገብቶ የራስን እንኳን ችግር ሶልቭ ያላረግ ወደ ውጪ ይገባል ይሄ ሁሉ የውጭ ኃይሎች በኢትዮጵያ ዙሪያ እየተንቀሳቀሱ አይደለም እንዴ እና ትርፉ ምንድን ነው? ወገን ማለቅ ነው፣ ንብረት ማለቅ ነው፣ ኢኮኖሚ መድቀቅ ነው። ጦርነት ውስጥ ያደገ የለም በኢኮኖሚ ይደቃል እንጂ እንደ ኢትዮጵያ አይነት ነገር። ይህ ነገር ቆሞ ሁሉም መፍቴ አሁን የሚሉት አዲስ አበባ የኦሮሞን ትሁን እንደገና ደግሞ አዲስ አበባ የፌደራል ትሁን የሚል ፐርፐዝሊ ይሄንን አመቶ አጀንዳ አድርጎ ያደረጉት ነገር ነው ባለፈው እንጂ ኢትዮጵያ ነች። ሁሉም ኢትዮጵያ ስኮን ድረስ አዲስ አበባ ፌደራል መሆን ምን ጥርጣሬ አለው? እስቲ ንገሩኝ እስቲ ቆይ። እና ይሄን ደግሞ ለኦሮሞ ህዝብ ምን ይጎዳዋል? ይግድ በቃ እነኚህን አርገ ሌላ ለመብላት ነው አይደል? ለአንዳንድ ነገሮች ለማድረግ ነው። ይሄ እንደዚህ ነገር ሆኖ በአሁን ሰዓት የሚደረገው ትልቅ ጦርነት በአማራው ክልል በኦሮሚያም በትግራይ ብዙ ህይወትን እያጠፋ ነው። እናቶች እያለቀሱ ነው። ሰው መንገድ አቋራጭ አጥቶ ወጥቶ ከኢትዮጵያ ባህር ውስጥ ገብቶ የሚሞት መንገድ ላይ በረሃብ የሚሞት በመንገድ ላይ በእባብ ተነድፎ የሚሞት ጅብ የሚበላው አንበሳ የሚሰብረው ማአት ህዝብ ነው ያለው። በቃ ይሄን ከመሆን አትሊስት መኖር አለመኖር ወጥቼ ለቤተሰቦች ወጥተውም ቤተሰቦቻቸውን ሳይርጉ እንደደረሱ ብዙዎች የሚያርፉ እንዳለውላችን ልብ የሚሰብር ብዙ ነገር ነው ያለን። በቅርቡ መታወት በሳውዲ አረቢያ ውስጥ በስቅላት የሞቱት እንዴ አዘዋውራቸዋል በሚል ስንት ሰዎች ያላረጉትን ሁሉ እየተባለ እና ይህ አይነት ነገር ትተን ሰላም ቢፈጠር የኢትዮጵያ ህዝብ ባህሉን በየውጭ የሚያንጸባርቀው የኢትዮጵያ ህዝብ ወደ አገሩ ገብቶ ከህዝቡ ጋር ከናት ካባት ከወንድሙ ጋር መኖር የሚጠላ የለም። በወያኔ ጊዜ ቢሆን የተሻለ ነበር። አዎ በጣም የተሻለ ነበር። በጣም አንዳንዶቹ ያኔ አይደለም የተሻለ ነው ይሄ አይንን ግንባር አታርቁ የተባሉት እኔ የማንንም እንትን አልደግፍም። ነገር ይሻል ነበር ሄጃለሁ እኮ አይደለም ዴ ሄደናል ዴ ምንድነው ግን ለማንኛውም ምንድነው ይሄ መንግስት ምን ቃውመው በዘር ሳይሆን የሚያደርገውን አሰላድ ዘራዊ በዘር ስም ተሸክሞ እሱም ይሰራው ሌላ ጉዳይ ነው የውሸት ነው። የኦሮሞ ህዝቦች በሙሉ እያወቁ ነው በየቦታው በሱ ተቃውሞ አድርገው እየተቃወሙ ነው አይደለም እንዴ? አዎ። ግን ኢትዮጵያ ማስተዳደር ሁሉን በአንድነት ማስተዳደር ማስተባበር ማን ነው የሚጠላው በሰላም ወጥቶ መግባት? አሁን ኢትዮጵያ የገቡት ከዚህ ፊት በለውጥ የገቡ ነበር አሁን ወጥቷል ለምን ገቡ አግራቸው ብለው እዛ ተንፍሰው በደንብ ከህዝብ አቆንድማቸው ከታቸው ከአግራቸው ጋር ሆኖ መሰርቶ ለመኖር ነበር አይደለም እንዴ ግን ተመለሰው ወጡ አይደለም እንዴ ተመለሰው ወጡ በዚያ አጋጣሚ በዛች ሽግግር ወቅት እንደለመገርሳ እና ከአማራው ክልል ጋር በመሆን አንድ ላይ ሆነው ያን ነገር ያመጡትን አሁን ግን የታሉ እና አብይ በጣም የአብይ መንግስት የብልጽግና የሚሉት በጣም ላይክ ኢትዮጵያ የሚጠቅም ሳይሆን ኢትዮጵያን የሚጎዳ እንደሆነ ሁላችንም እናቃለን በእውነት ነው የምለው በጣም በጣም የሚያሳዝነው ሰላም የሚጠላለ ራሱ ብልጽግና ውስጥ ያሉ ወገኖች ይሄንን ብታስቡ እንዴት ነው ሰላም የሚጠላለ በውጪ ምን ኖረው ይሄን ነገር መቆም አለበት ሰላም ይፈጠር በአገራችን ብሎ መጮህ ነው እንጂ ይሄኛው ሻላል ይሄኛው ተብሎ በተለይ በብልጽግና ላይ ድጋፍ እየሰጡ አረንጓዴ ቢጫ ቀይ እንኳን እንዳይታይ ሚሉ ድሮ ራሳቸውን ያንን ያወጡ ራሳቸው ላይ አርገው ብዙ እየታይ በሜዳ የሚታየውን አረንጓዴ ቢጫ ቀይ ዛሬ ግን የለም ማስተዋቀቻቸው ልኳን እየጠፉ ናቸው ብዙዎችን አይታችሁ እንደሆነ ያየን ነውኮ እንታዘባለን እኮ አይደለም እንዴ አረንጓዴ ቢጫ ቀይ ማመሰል ነው ያ አማራ አይደለም ኢትዮጵያ ነው አይደለም እንዴ ኢትዮጵያን ባድዋን በመንም የፈሰሰው ደም የተከሰከሰው አጥንት የማን ነው ያማራ ብቻ ነው አይደለም የሁሉም የኦሮሞ የውላታውም ብዙ የጉራጌውም ይሄ ነው እና ባንዲራችን ነው ኢትዮጵያን ባንዲራ አሁን ኢትዮጵያኖች ብቻ ሳይሆን የውጭ ሀገር ዜጎች አፍሪካኖች ጀመካው ሳይቀሩ ይዘውት የሚሄዱ ናቸው እና ታሪክን ማጥፋት ለምንድነው የሚያደርጉት እውነተኛው ታሪክ መጥቶ ባንድነት ነው ማንም ይሁን በተለይ በፋኖ በኩል የሚደረገውን ፋኖ እንደገና አማራ መጥቶ ሊገዛ ነው ሊገዛ እየተዘጋጀ ጦር ነው እየተባለ ይነገራል አይደለም ፍጹም ህልውናውን ለመጠበቅ ታቃላችሁ ትጥቅ አስፈትቶ ለመጨረስ አሁን ትግራይ ላይ በድሮን የሚመጣ መንግስት ያለ ማረክስ ለህልናው ትግል ወጥተው ዛሬ ፋኖ ባንድ በሶስት አራት ጠመንጃ ወጥቶ ዛሬ ድሮ እየተሸሸገ ደፈጣ እያረገ ቀርቶ አሁን ፍለፊት የመዋጋት ሁሉ አቅም እንዳለው ነው የምነግራችሁ። ምንም መጥርጥር የለው ፍለፊት ትልቅ መሳሪያም ቢሆን ይማርካል። ከዚህ ፊትም የሚታይ ነው እንግዲህ። አሁን ደግሞ በትግራይ ላይ የሚደረገውን የአይነት ውዥንብር መንገድ በመቀስቀስ ጦርነት በማምጣት በድንበርም በምንም ብዙዎች ፖስተሮች እና ያለን ፎቶዎች የትግራይ ወንድሞች ኢትዮጵያኖች ትግራይ አማራ ወላይታ ምናምን ስል በጣም ነው የሚቀፈኝ ኢትዮጵያኖች ወንድሞች እህቶች ተማርከው በሱዳን

መስዋዕት እያስደረጉ እያሸማቀቁ ናሉ። እኛ በቃ ኢትዮጵያኖች ከኢትዮጵያ ተሰደው በአረብ አገር እህቶቻችን ወንድሞቻችን እየተሰደዱ ውጪ ያደሩ ሆምለስ ሆኖ ከዚህ ደም ጥሩ ሆናቸው የሚያርጉት ይብቃ። የኢትዮጵያ ኤምባሲን በየቦታው የሚያደርጉን አንዳንድ ነገሮች ፍጹም ሌላ ዜጋ ሌላ ሀገር ዜጋ ኤምባሲ ተሯሩጦ ነው። ከሞት ማዳን እንኳን ያቃተው መንግስት ነው። በሳውዲ አረቢያ ውስጥ የሚገኙ ግን አሁንም በሞት ላይ በመፍርድ ላይ የሚጠባበቁ አሉ። አያሳዝናችሁም? ለምን ወጡ ብትሉ ኑሮን ለማሸነፍ ቤተሰብ እረዳለሁኝ ይሄ አይነት ችግር አልፈልግም በማለት መውጣት ነው። ስንቶቻችን በየቦታው ይቀር ብዙ ነገር አለ። ይሄን በሚዲያ መናገር አያስፈልግም። ነገር ግን አሁን ደግሞ በጽም አዘዋወር እየተባለ ፍጹም ስለ ጽም ያቁ ሰዎች አሉ። ከገጠር የመጡ ምን የሚሉ በእነሱ ዕቃ ውስጥ ተገኘ እየተባለ ለሞት ለምን ወገኖቻችን ለምን ይሞታሉ? በውጭ ሀገር ሄደው ለምን እስቲ ንገሩ፣ ለምን ይሞታሉ? ለፍቶ ሰው ቤት ግርድና አሽከር ተቀጥሎ ምን ብለው ትንሽ ለቤተሰብ ማየደና ነሽ ወይ እንዴ ይሄን በቃ ልኬልሻለሁ። እዛ አፈር እየጋጡ መናገርም ስልክ የሚበብ አንዳንዶች እኮ የሚያሳዝናቸው ምግብ እንኳን በስነ ስርዓቱ የማይበሉ ናቸው፣ አይሰጧቸውም። አረ ወገኖች፣ አረ ለወገኖቻችን ዘንድ ለእህቶቻችን ለወንድሞቻችን አገራቸው ገብተው ደስ ብሏቸው ተቋርሰው ምን ነው ይሄንን ታንክና ድሮን ከሚገዛ ትራክተርና ፋክተሮች አድርጎ ህዝቡን ለምንድን ነው መጀመሪያ ለምን ሰው አይበላም? እንዲህ ከተማዋን ማሸብረቅ ጥሩ ነው፣ ግን ሰው እዛ ላለው የት ነው ያለው? አሁን እየታመመ እኮ እየሞተ ነው። ስለዚህ ይህ ነገር ዝም የምትለው የማነ ማነ አንተ? እዛ አዲስ አበባ ውስጥ የሚፈርሰው ቤት የትም ሁኔትም ዘርህን ማያም ዝም ብሎ ነው የሚያፈርሰው። ግን ስልጣን የያዙ ትንሾች መናገር የማይችሉ ማስተዳደር የማይችሉ እነዛ ነው። ሂድ ውስጥ አዳምጡ። ከኦሮሚያ በኦሮሚያ ክልል ውስጥ የነበሩ እንቅስቃሴ ላይ የነበሩት ወገኖች ከነጁሃር ጭምር የሚናገሩትን እስቲ አዳምጡ። ገብታችሁ አዳምጡ። ለፖለቲካ ነው እነሱ ስላጡ ነው ቦታውን ስላባረራቸው ነው የሚል ውሸት ነው። የዚህናል እንደዛ አይጋነንም። ብዙ እና ግራና ቀኝ አይተን ብንጓዝ መልካም ነው የምለው እኔ ለወክሌ። ግራና ቀኝ ፍርድ አንፍረድ። ነገር ግን ትልቅ እኛ መታገል ያለብን ነው ሁላችንም፣ ሰላም ሰው ወጥቶ እንዲገባ፣ ጦርነት ይቆም፣ ልጆች እየታፈሱ መሄዱ ይቆም። ይችላል። የማይቻል ነገር አለ እንዴ? ምንድን ነው? ስልጣን እኮ ትላንት የተገኘ ነው፣ ነገ ደግሞ ይሄዳል። በመጥፎ ደረጃ ወይንም በሞትም ሊሄድ ይችላል። ነገር ግን እዛ ህዝቡ ላይ ያለው ቁስል እስካሁን አለ። እስካሁን ይኸው በየቀኑ የምናውቀው ነው ሁላችንም። ስለዚህ ሁላችንም በአንድነት በህብረት በመሆን በተለይ በአሁኑ በሚደረጉ ጦርነት ቢቆም ሰላም ቢፈጠር ከኤርትራ ጋር ንግግምት እያደረገ ነው። ትግራይና ኤርትራ አንድ ላይ ሆነዋል። ብዙ ነገር የሶሻል ሚዲያ የሚወራ አለ፣ መንግስት የሚዋሸው ነገር አለ። ለመሆኑ አብይ የቱ ጋ ነው ቃል ገብቶ በተግባር አሳየው እስቲ የሚያመጣልኝ ካለ። በእርግጥ ከእንግዲህ ወዲህ ያኔ ስልጣን ሲታስታውሳላችሁ ሲቀበል ወገኖች፣ ከእንግዲህ ወዲህ ያለ ምክንያት የሚታሰር ሰው አይኖርም። ፍርድ ሳይፈረድበት አይታሰብ። ዛሬ ግን መንገድ ላይ ያስራሉ። ኤርፖርት አይነ ደስ አላለኝም። አካሄድህ ምንድን ነው? አነጋገር ባለፈው ሲቪሎች አማራ ናቸው ብሎ ሶስቱ የተገደሉት አያሳዝናቸውም? እስቲ በእንዳው ቢሆን እንኳን በሌላ ዘር ላይም እንደ አማራ ብቻ ትብልላችሁም ሁላችሁም እናቶች፣ አባቶች፣ ወንድም እህቶች ራሳቸው አስቡ። ንጹህን የምታውቁት ሰው ተማሪ፣ አስተማሪ ወደ ስራ መሄድ ምናምን የሚል አንተ እንዲህ ነህ ብለህ አውጥቶ ያለ ፍርድ ዝም ብሎ መረሸን፣ በየቦታው እያስቆመ የራሱን እንትኖች እያስቆመ ሰርቃችሁ ብሉ ቀምታችሁ ብሉ የሚያሰኝ ነገር ነው ያለው። ዛሬ በጣም የሚያስፈራ ነው ሀገራችን። እውነቴ ነው። እንደ ኢትዮጵያ ሰላም አልነበረም። ታስታውሳለች ሌሎች ሀገሮች እነ ዩጋንዳ ውስጥ ምናምን ጥል ሲፈጠር እንደ ያይረቡ እነኚህ እኮ ራሳቸው ነው እኛ እኮ የምንል ነበር። አይደለም ቀር። ለማንኛውም ጦርነት ይቁም። የኢትዮጵያ ሕዝብ እንደ ድሮ እንደ ጥንቱ ዘር ሳንቆጥረው ሁላችን በአንድ ላይ መኖር የህልውና ትግል የሚያደርጉትን ደግሞ መደገፍ ነው። አሁን አንተ

0: ፋኖን ወይንም ደግሞ ሌላ ነጻዎችን መፍቴስ ካልተገኘ ድረስ ለሁሉም ነው የማይታገላል እንደ ባለም ታሪክ ላይ አለ። ግን ዘርን ይዘው የሚሆኑ ከሆነ ቃወማለሁ። ለምሳሌ ፋኖ እኔ ብቻ ሌላውን ዘር አጣፋለሁ ብለን እንቃወማለን። በኦሮሚያም እንደዚሁ ቢሉ በትግራይም ቢል ፍጹም አንቀበልም። ግን የሁሉና ትግል ያስፈልጋል። እንደዚህ ካልተጋሰ እንደ አብይ አይነቱ እኔ እኮ እንዴት ብዬ ልንግራቸው በጣም ያሳፍረኛል። መናገር አልፈልግም። እና ያን አውጣ የሆነ መሪ ጋር እንትን ማለት አይቻልም። ብዙዎች በእኔም ስለደረሰ ነው፣ በራሴ በፐርሰናል ሳይሆን በራሴ በፋሚሊ እየደረሰም ስላለ ነው የምናገረው። ስለተነካ ነው። አዎ በደንብ አርገ። ስለዚህ ለማንኛውም የሚኖሩት ኤምባሲ ምናምን የምትሏቸው በጣም የሚያሳዝን ነው፣ በጣም የሚያሳዝን ነው። የእነሱ ካልሆናችሁ ዞር ብላችሁ አያችሁ፣ እነሱን ካልደገፋችሁ ፍጹም ዞር ብላችሁ። ስለዚህ በየፊናችን ትግሉን ማጣጣፍና መታገሉ መልካም ነው ላለውኝ። አድማጮቻችን ይሄ ይህን የሆነ ሀሳብ ነው፣ የሚሰማኝን ስሜት ነው የተናገርኩት እንደ አንድ ሰው ሆኜ እንጂ ከማንም ተልኮልኝ ወይንም ማንንም ደግፌ አይደለም። ስለዚህ ይህንን የኔን አስተያየት በዚህ ላቋጭና አንድ ሙዚቃ ካሰማ በኋላ ተመልሼ እመጣለሁኝ። ወርቆ አያሉ እኔን ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ። አድማጮቻችን ተመልሼ እመጣለሁኝ። አንድ ማስታወቂያ ካሰማ በኋላ ሁለት ማስታወቂያ ካሰማ በኋላ ወደ አንድ ሙዚቃ ወስዳችኋለሁ። እነሆ
1: Hey UBC students, juggling assignments, exams, work, and relationships can feel overwhelming, but you're not alone. UBC has mental health resources to support you every step of the way. Not sure where to start? The Wellness Info Desk has your back. To get personalized guidance on mental health resources available to you, or if you have any general questions, call the number 604-822-8450. You can also visit them in person at the Life Building, room 1400, hours Monday to Friday, 11 a.m. to 4 p.m. You can also submit a question online. Just search up Wellness Center at UBC and click Ask Us a Question. Remember, taking care of your mental health is just as important as everything else on your to-do list. Don't hesitate to reach out. You've got this, and UBC is here to help. You're the new MC, you got the
2: remix. Kalalalalam is an urban, indigenous health and wellness cooperative in Vancouver's downtown east side. Taking a decolonized approach to healthcare, Kalalalalam aims to partner Indigenous elders with physicians and allied health professionals to provide culturally informed physical, mental, emotional, and spiritual care to our community members. You can join us in helping to decolonize healthcare and supporting members of the Downtown Eastside by sharing our story or providing single, monthly, or annual donations. Head over to our website, kalalalalam.ca, or Instagram, at kalalalelum to learn more or donate.
3: Talian simata degellawun tso qochmulo yoqiyalam sawna gurso bam saw hulla bilu deratu altemelesam alzoro fitu buloma stilana sasaw yanjegna berema mante
4: balay jegnnetun machetlot mota በላይ ወንድነቱን መቸጥሎት ሞተ አሁንም አፈራ ጎጃም ወንድ ወለደ አሁንም አፈራ ጎጃም ወንድ ወለደ ተውታት ነካኩት የበላይ ናገር ተውታት ነካኩት የበላይ ናገር ስሙ እንኳን ሲጠራ ያሻግራል ድንበር ስሙ እንኳን ሲጣራ ያሻግራል ደንበ

አድማጮቻችን አሁን ጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን

አድማጮቻችን ወርቋ ያያለው ነኝ ከዚህ ከሲአይቲአር 1.9 FM Vancouver BC Canada የሽክሽታ ሬዲዮ አዘጋጅ ወርቁ ነኝ። አድማጮቻችን ቀደም ብላችሁ መስሙትና ያስገባውት ሁልጊዜ 745 ላይ ይጀምራል። አፍሪካ ማማ ሙዚቃዎችን በጥቅላልና አሰማለሁ። አፍሪካ ሆነች ነን። ስለዚህ እንደዛም ለማለትን ጭምር ነው። ወደፊትም ደግሞ ብዙ መንገዶችን ተፈጠሩ ስለ አፍሪካ ጠቅላላ ውቀት ለመጪው ትውልድ ሁሉ የሚደርስበትን መንገድ ለመፍጠር ከሰዎች ጋር እየተነጋገርኩ ነው። የሰዓትና የጊዜ ጉዳዮች ሆኖ ነው እንጂ በቅርቡ አንዳንድ ነገሮችን እንሰማለን ማለት ነው። ወርቁ አያሌው ነኝ። አሁን እንግዲህ የአፍሪካ ማማ ከአንድ ሙዚቃ በኋላ ይጠቃልላል። ከአንድ ሙዚቃ በኋላ የከተማችን ያሉትን ማስታወቂያዎች ወይም አንዳንድ ነገሮችን እሾችን ብድግ ያርግ ያነሳና ከዛ ባሻገር የመዝናኛ ፕሮግራማችን ይሆናል እስከ ናይን ድረስ። ስለዚህ አሁን ቅድሚያ የመጨረሻ ሙዚቃ አፍሪካ ማማ ሙዚቃ ላሰማችሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 1.9 FM Vancouver BC ካናዳ።

አድማጮቻችን ማማ አፍሪካ በዚህ እናጠቃለን። እስከሚቀጥለው ሳምንት ድረስ በተለያየ ሙዚቃዎች እንቀርባለን። አሁን ወዳለኝ ዝግጅት ሄዳለሁኝ። እንደምታውቁት በዚህ በከተማችን ባለፈው ወር ባንድ ወር ውስጥ በቸስ ወር ይሆናል ሊሆነው ነው ብዙ ችግሮች እንደተፈጠሩ በተለይ በጸድኒያ ቤተክርስቲያን በኩል ችግሮች እንደተፈጠሩ እናውቃለን። ይሄም ደግሞ የሊስ ጉዳይ ነው። ስለዚህ ያን ሊስ ባለማጠናቀቁ ባለመስማማት እስካሁን ድረስ እስከ ነገዋ ድረስ ማለት ነው ታቦቱ በዚህ በቤተ ክርስቲያን ውስጥ እንዳልነበረ ነው። ስለዚህም ያ ነገ ታቦቱ ወደ የተወሰነ ኒው ዌስት ሚኒስቴር ገብቶ ቅዳሴዎችና በደንቡ መሰረት በኦርቶዶክስ ቆኖና መሰረት ይታይዳል። ለዛም ማስታወቂያ ተልኮልናል። ያንን አሰማችኋለሁ። እንግዲህ ወደዛ እንሄዳለን። ከዛም እንቀጥላለን። አንዳንድ ማስታወቂያዎች ይኖሩናል። እነሆ ማስታወቂያዎችን ላሰማችሁ።

ዳዊትም በከተማው ለራሱ ቤቶችን ሰራ ለእግዚአብሔር ታቦትም ስፍራ አዘጋጀ ድንኳኑም ተከለለለት መዝሙረ ዜና መሐላዊ ቀዳማዊ 15 1 እስከ 12 እስከ 2 በስደት ላይ የሰነበተውት የምስካዬ ሐዘኑን መድኃኔ ዓለም የጸዲኒያ ቅድስት ድንግል ማርያም ጸሎቶች ነሐሴ 10 2018 ወይም ኦገስት 16 2026 አዲስ በተዘጋጀው የአገልግሎት ቦታ ሊባርኩንና ሊቀድሱን ብፁዕ አቡነ መቃርዮስ የምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ቡራኬ ሰጭነት በቫንኮቨር ዙሪያ በሚመጡ ካህናት መዘምራንና ምእመናን በዝማሬ በምስጋና በልልታ በታላቅ ክብር ታጅበው ወደ መንበረ ክብራቸው ይገባሉ። ሁላችሁም ኦርቶዶክሳውያን በዚህ ታላቅ የነጻነት በዓል ተገኝታችሁ የበረከቱ ተሳታፊ እንድትሆኑ ተጋብዛችኋል። ከ5 ኤኤም እስከ 10 ኤኤም የቅዳሴ፣ የዝማሬ፣ የስብከት፣ የታቦት ሁደት ወይም ንግስ መርሃ ግብር ተካሂዶ የበዓሉ ፍጻሜ ይሆናል። አድራሻ 726 12 ስትሬት ኒው ዌስት ሚኒስቴር ቢሲ ምስካዬ ሐዘኑን ጸደኒያ ቅድስት ድንግል ማርያም ቤተክርስቲያን አስተዳደር።

0: አድማጮቻችን ቀደም ብላችሁ የሰማችሁት እንግዲህ ማስተዋቂያ ነው። ነገ አዲስ እንግሊዝ 726 ላይ ኒው ዌስት ሚኒስተር 12 ስትሪት ላይ ይከፈታል። ብዙዎቻችሁ እንደሰማችሁ ነው እንግዲህ አባላት በቦታው እንደተገኙ ተብሏል። በዛ መሰረት እንግዲህ ይሄንን ማስተዋቂያ እናስጋለን። ወደ በኋላ ደግሞ ሰዎች ካገኘን የበለጠ ኢንፎርሜሽንች አሰማቻለሁ እና ታቦቱ ይገባል ማለት ነው። ነገ ቅዳሴ ሙሉ ነገር ይጀምራል። ታቦቱ በስነ ስርዓት ይገባል ብለው አብራርተውልናል። በጣም ጥሩ ነው። እንግዲህ ከሊሳቸው የተሰረዘው ሌላ ቦታ አግኝቷል ማለት ነው። ይሄን ለማስተዋወቅ ነው እንግዲህ። ሁላችሁም እንግዲህ በረከቱ ለሁላችን የሚدرس ይሄንን ይያልኩኝ አልፋሎኝ። የሚቀጥለው ደግሞ እንደምታቆት በዚህ በከተማችን ትልቅ እንቅስቃሴ አለ። የሚቀጥለው ሳምንት ቅዳሜ ከ6 ድረስ ፈንድሬዚንግ ይኖራል። እሱም ደግሞ ለወጣት አቶ በረከት ከበደ በዚህ በዌስት ሚኒስቴር ውስጥ በሲቲው ውድድሮች ስላሉት ያንን እንግዲህ በበለጠ እዛ በመገኘት ሁላችሁ ድጋፋችሁን አሳዩ። በረከተንም አታውቁ ካላችሁ እንጃ በኢትዮጵያን ኮሚኒቲ በኢትዮጵያዎች አንዳንድ ነገሮች ላይ ሁሉ ጊዜ ያለና ኢትዮጵያን ሃውስን ደግሞ ለመስራት አንዱ ከመሰረቱ አንዱ ወገናችን ነው። በእለቱ እንድትገኙ የሚቀጥለው ቅዳሜ ከሲስክ ኤድረስ እኔም ራሴ እዛገኛለሁ። ወገኖች እንግዲህ በዚህ ደረጃ እናንድ በዚህ ባናንድ ማይቻል የሚሆነውን ቦታ ላይ ይቻላል ብለን ስንገባ ሁላችን ምንድን ነው መበርታት አለብን፣ መተጋገዝ አለብን ብዬ ነው ማምነው። በእርግጥም መተጋገዝ አለብን። እንዲህ በቫንኩቨር ህዝ በጣም እንግዲህ እንደምታውቁት ወደኋላ አይልም፣ ሁልጊዜም ሰፖርት ያደርጋል። በረከትን ደግሞ ማያቅ የሌለ አይመስለኝም። ሁላችን ሰፖርት እንድናደርግ ነው ይሄ ቅስቀሳ እንኳን ያስ ሁላችንም ቀስቃሾች መሆን አለብን። እና በረከት ወንድማችን ቅዳሜ በኢትዮጵያን ኮሚኒቲ በርነቢ በመታቆጣው ሁልጊዜ የሚደረገውን ያ ፈንድሬዚንግ እንደገና ደግሞ ያለውን አላማ መማር አለብን። ከዛ እንዴት እዚህ እንደደረሰ ይቻላል፣ የማይቻል ነገር የለም። እና አንዱም ትምህርት ብዙዎች አሉ ወገኖቻችን፣ በጣም ትልቅ ቦታ ላይ ያሉ ብዙ ነገሮች ግን በይፋ አይወጡ እንጂ። እና በረከትን ደግሞ ስለምናውቀው ግሩፖቹ ይህንን ለማዘጋጀት በጣም ደስተኛ ነው። ሁሉም ሰው የሚያውቀው ሁሉ ስለሆነ ሁላችንም እዛ ተገኝተን ከጎንነን እንበል። እንግዲህ ኒው ዌስት እንኳን ባንኖር በአንዳንድ ነገሮች ድጋፍ እንስጥ። እዛ ኒው ዌስት የምትኖሩ ሌሎችንም በማስተባበር ነጮቹንም ሌሎችንም በሙሉ ማስተባበር በረከት ምን አይነት ሰው እንደሆነ መግለጽና ቢመረጥ እንደሚጠቅም መናገሩ መልካም ነው። የሚቀጥለው ሳምንት የበለጠ በረከትንም ቃለ መጠየቅ አድርግለታለሁ እና ያንን ቃለ መጠየቅ እንግዲህ ሁላችሁ እንድትረዱ እናደርጋለን። በአሁን ሰዓት ያልተዘጋጀው ዛሬ አፍሪካን ሶከር ክለብ ጌም አለና በዛ ምክንያት አንዳንድ ነገሮች ቢዚ ስለሆነ ነው። በእርግጠኝነት ለሚቀጥለው ሳምንት ቃል ገብቶልኛል፣ ቃለ መጠየቅ አደርጋለሁ። ለሚቀጥለው ሳምንት ጠብቁን እንላለን። እንዲሁ እንዳለ ደግሞ ዛሬና ነገ ምንድን ነው በቫንኮር የሚገኙ አፍሪካኖች የእግር ኳስ ግጥሚያ ስላለ ኢትዮጵያኖችም ይጫወታሉ። በጣም በጣም ጥሩ ግጥሚያ ነው፣ ግን በቦታው አልተገኘውም። ነገ በተቻለኝ መጠን ከቤተ ክርስቲያን በኋላ ለመሄድ ሞክራለሁኝ። ነገር ግን ሁላችንም እንግዲህ ሰፖርት እናድርግ ወገኖቻችን ኢትዮጵያኖችን። እንግዲህ ሁሉም አፍሪካን አፍሪካ ነው። ነገር ግን ደግሞ ኢትዮጵያ ሲመጣ ደግሞ ሁሉም የራሱን ግሩፕ ነው አይደል? አረንጓዴ ቢጫ ቀይ ባንዲራችን ይዘን ከችን እንል እጠይቃለሁኝ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። ፍቅር፣ ሰላም፣ አንድነት ያልኩኝ አሁን ወደ አንድ ሙዚቃ ጀባላችኋለሁ። የመዝናኛ ፕሮግራማችን ወይም ዝግጅቶች አሁን በይፋ ቀጠለ። እንሆ ሙዚቃ እላለሁኝ። ከኔ ጋር ሆኖ ወርቁ አያልም በተቻለ መጠን ዘመናዊ ሙዚቃዎችን ነው ማሰማው። እንሆ
1: ለእግዚአብሔር ታቦት
0: እና በሁላችንም እንግዲህ ማድረግ ያለብን በየቦታው በመሄድ በረከትንም በእውነቴን ነው የምለው በረከት ለኮሚኒቲያችን ያላረገው ነገር የለም። ብዙ ሰዓቱንም ሌሎችን በማሰልጠን በማስተባበር ይህንን ያለውንም የኢትዮጵያን ኮሚኒቲ መሰብሰቢያችንም እሱንም በማገዝ ሳይመረጥ ከምርጫ ሞጦ ሊቀመንበር ነበር። ከዛም ወረደ ሁልጊዜ እዛ ይገኛል። በጣም እናመሰግነዋለን። ስለዚህ እንዳትቀሩ የሚቀጥለው ሳምንት ወርቋ እያለው ነኝ።

ይህ የሽሹክታ ሬዲዮ ጣቢያ ነው። የሽሹክታ ሬዲዮ ጣቢያ በየሳምንቱ ቅዳሜ ከ7 እስከ 9 የሚያስተላልፈው ፕሮግራም ነው። ከዚህ ከቫንኩቨር ቢሲ 101.9 FM የሚያስተላልፈው ነው። በየሳምንቱ ጠብቁን። ይሄ ደግሞ

አድማጮቻችን እንግዲህ ሰምታችኋል አለምዬ መርካቶ መርካቶ የተባለውን ጨዋታ ተጫውቷል። የመዝናኛ ፕሮግራማችን እስከ 9 ድረስ ይቀጥላል። ነገር ግን እኔ ከዚሁ ልሰናበታችሁ እስከ 9 ላይ ሙዚቃዎችን እያሰማሁን ጨርሳለን። የደወላችሁና አንዳንድ ጥያቄዎቻችሁን ያልመለስኩት እንግዲህ እንደምንም ብዬ በስልክ ደውዬ መልስላችኋለሁ። አመሰግናለሁ ለአስተያየቶቻችሁ በሙሉ። ትልቅ ምስጋና ነው ቴክስ ማረጋችሁልኝ ሁሉ የሚዘፈኖች አንድ አንድ የመረጣችሁ አሁን ወደ ኋላ የመረጣችሁ ለሚቀጥለው ሳምንት አጫውትላችኋለሁ። እና እንግዲህ እንዳትረሱ ነገ ሶከር አለ የአፍሪካኖች እግር ኳስ ጨዋታ አለ። በርነቢ ሄዳችሁ እስቲ ኢትዮጵያኖችን ደግፉ እያልኩኝ በዚህ ሰናበታችኋለሁ። ወርቁ አያሌው ነኝ። መልካም ሳምንት ይሁንላችሁ። የሰላም የፍቅር ያንድነት እያልኩኝ በአንድ ሙዚቃ በራሄል ጌቱ ሙዚቃ ናና በሚለው ሰናበታችኋለሁ። በእኔ በኩል የተለያዩ ሙዚቃችሁን እስከ 9 ሰዓት ትሰማላችሁ። ደህና ሁኑልኝ።